0: μέρες. Και είναι όπου... Photo City, sunar.
1: Saat 6.
2: Photo City, hayatın her anında yanınızda.